야, 저 보충충 정말 그 조실 소형근 언니로 정말 그 공성그 뒤칠 땅 냠데 나초 영실 너네를 한숨숑노 나른가초 전부치게 열라 라든담 그 저 보충충 저영 대신이 몇 번든시에 야 나중 제적서 디나디른 그 자비닝 그 나중 시비가 칠 타통 린츤데그능아 아직은 하신데 두보 정충처래 저기 드긴지르 그 참바 땅 티바가 하지 그 참바 르비 가르컴 그 참바지 참바 정어섬 그 득시율 데른 그 저기 드긴지르 그 참바 정문데그능아 정어스 그 롱층 그 런츠 그 능니 호리지마 청청아 너무 이끌렁노가 레잉 나야 중르 호 청세르고노가 레잉 헤모데라 데만 다룽 Лобчок чумчун урчо пахчик гэлэн нүг жуэнни рэндэн зэргон нүг лэнгдэ нэгэ гэрэгси юэл. Тэгэнчэнэ дэрэн лэнцэн татун гэш гэлэм жэлэ да дэнгэ янг рэнгэ лэнгэг жэнтэн уэмжэзэрэ жадэгси юэкэн гэ жубо чумчун юэна гэртхуны лэнцэн татун гэш гэлэм ла пэпэр гавсэ ши лэнцэн татун кэнгэ кабрэн жэн тэгэдэнчэ жэгсэм нэргэсэн